0: ተጂ ግዜ ማሳለፊያ ቅራሪ ነንጂ
1: ያንቺ አለ
0: ማሪ ምዬ ማሪ
1: ከንግዲስ ወዲያን አለ ለማመትም
0: ጥርግበል
1: ከንግዲስ ወዲያን አለ ለማመንም እኔ
0: ማልፈልግ
1: እንደ ናዝሬት በርሜል ያንከባልሽ ማለት
0: አልሄድም ደሞ ማለት ምዬ አመለል ክስክስ አመለ ውዳቂ አመለል ክስክስ አመለ ውዳቂ ሰንጋ ፈረስ አስረ አህያ ናፋቂ ማለት ምዬ
1: ካቶ ገበያ ይሸጣል ካውያ የልጅነት ሚስቴ